0: የረብትኩ ሰላምትኩ ሚራበነው ለሰታፈከል ይረንዴውን ቤለ ኑትም ቲን ዲፍርከተው ፉሉን ዘንዲዘን ዶረ
1: አሽሚ 103